መኪያ ነሽ ለሁላችን ዶሮ መግቢያ ቤታችን ነሽ ሰላም ይሉሻል ልጆችሽ ሰላም ላንቺ አገራችን መኪያ ነሽ ለሁላችን ዶሮ መግቢያ

አጋጨው ይቡን ሳነገሰሪ ሲገለጥ የውነት መጋረጃ መግቢያ የለው ተባራሪ እበላባይ ተንኮለኛው በሺፍንፍን የሚኖረው አሽሙር ቁርሱ ሐሜት መሳው እውነት ስትፈርድም